0: እንደምን አምሽታችኋል አድማጮቻችን። ለረቡዕ ግንቦት 26 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ባለፉት ቀናት ጥቃት የተፈጸመባቸው የአርሲ ነዋሪዎች በምን ሁኔታ ላይ ናቸው?
1: ምንም አይነት ተስፋ አይኖርም። እንግዲህ ምናልባት መንግስት እንትን ካለ በተቀረ እንጂ እኛ እንኳን አቅማችንም አናሳ ነው። እፍራት ላይ ነው። በቃ ተኝተን አናድርም። በየተራ ነው ምንተኛ።
0: ትብብር ለኢትዮጵያ አንድነት ምርጫውን በተመለከተ ስላለው
2: በትብብሩ በኩል ያቀረብነው እጩ በፍጹም ወደ አሸነፈበት የክልልም ሆነ የተወካዮች ምክር ቤት አባልነት እንዲገባ አንፈልግም። ያንን አግኝቶ ቢገኝም እጩ እንደ ትብብር የምንቀበለው አይደለም።
0: እነዚህና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ባስተላለፉት መልእክት አስታወቁ። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑንና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስ እና ነዋሪዎች ገልጸዋል። አቡነ ማቲያስ ሐዘናቸውን በገለጹበት መልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችን እና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ብለዋል። ቤተክርስቲያኗ በምድራዊ መከራ ውስጥ ያሉትን ምዕመናን በመታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና መቸገሯን የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በአርሲ ከጥቃቱ የሸሹ ምዕመናን አሁን በምን ሁኔታ ላይ ይገኛሉ ስንል ዛሬ ቀትር ላይ ወደዚያው ደውለን ነበር። ለደህንነታቸው ስንል ስማቸውን የሸሸግንላቸውና ድምጻቸውን የቀየርንላቸው አንድ አባት ምንም አይነት እርዳታ እየተደረገልን አይደለም፣ በፍርሃት ተሸብበን ነው ያለነው ሲሉ ነግረውናል።
1: አሁን ግማሹ ስንቴ ማርያም ነው ያለው። ቦታው ያው ከዛ ከሚባለው ጋር ትንሽ ይርቃል፣ 2 ሰዓት ያስሄዳል። በአዳራሽ ውስጥ ነው ያለው ህዝቡ። ከብቱም በቃ ከብቱ፣ ልጁ፣ ህፃናቱ፣ ሽማግሌው፣ አሮጊቱ በቃ እዛው እንግዲህ ተሻግረን ያለውን ነገር ያው አዳራሽ ተሰጥቶን እዛ እንትን እያልን ነው። ከብት ማሳረፊያ ያጠን ወዲያ ወዲህ እያልን ነው። ዘመድም ያለው በየዘመዱ ዘመድም የሌለው እንግዲህ ከብቱን ግማ አንዱን እያስያዘ ሳርም ምንም እያልን ነው። ተጠልለን በዛ እንገኛለን።
3: እንደው ምግብ እንደዚህ ይቀርብላችኋል ወይ? የምታገኙት እርዳታስ ምንድን ነው?
1: የምናገኘው እርዳታ ምንም አይነት የለም ከመንግስት። ያው ህዝብ ያው ጎረቤት ሀገር ስለሆነ ይሰጡናል፣ ከዚያ ይረዱናል፣ እንበላለን። እንደገናም በፍራቻ ያሸሸነው ነበረ፣ እሱን አንዳንድ እንበላለን። በርክቶ ያሸሸ ማለት ነው።
3: ስለዚህ
1: በዛ ነው ነፍሳችን ያለው።
3: ልጆች እንደዚህ ይዛችኋል፣ ቤተሰብ ይዛችኋል እና ቀላል እንደማይሆን እገምታለሁ።
1: በጣም በጣም ሲበዛ በጣም በጣም በጣም መጀመሪያ ነሐሴ 7 2016 ነሐሴ 7 ላይ 2 ጊዜ ነው ጉዳት የደረሰብን።
3: እርስዎ ከዚህ በፊትም አደጋ ላይ ነበሩ እንደዚሁ?
1: አዎ፣ እንደውም በአደጋው ቀን ባለቤቴም ወልዳ የዛው ለታ ወልዳ ነው ደሟን እያንተፈጠፈ ይዘን የወጣ ነው።
3: ተርፈዋል? ያኔ ቤተሰቡ እንደዚህ አደጋ አልደረሰም።
1: በዛን ሰዓት የተወሰነ ሰው ነው የሞተው፣ ድነናል። ያው አንድ 4 ሰው ነበር የሞተው። እዛ በአጋጣሚ መንግስት እዛው ካምፕ አስደረገና ካምፕ እየተጠበቀ እያለ ሲመጡ ሲመለሱ 200 በላይ ቤት ነው የተቃጠለው እና ቤተክርስቲያኑም ተቃጥሏል።
3: ይሄ አሁን የሰሞኑን ነው የሚሉኝ?
1: አዎ የሰሞኑን። የዛን ጊዜም ያው ወደ 52 ቤት ምናምን ተቃጥሏል። የተረፈ ንብረት የለም። አሁን ደግሞ መጨረሻው መሰለኝ እንትን ብለን ሸሽተን የወቃ ሱንቴ ማርያም እና ሬቲያ ሚካኤል ያለን
3: ስለዚህ ይሄ ነገር ለርሶ የመጀመሪያ ማደለም ሁለት ሶስቴ ሆኗል ለሁለተኛ ለሶስተኛ ጊዜ ስደት ነው ያጋጠመው
1: አዎ እኔ ሁለተኛ ነው የመጀመሪያው ጊዜ ባለቤቴ ሞልዳ ያው ሲናሴ 7 ነው 2016 ናሴ 7 በዛን ሰዓት እዛ የለቱለታ ባለቤቴ ወልዳ እሷን ተነደሞ እየወጣው አጎቴ ሞቷል ያጎቴ ልጅ ሞቷል ሁለት ሶስት ሌላም አለ አራት ሰው ሞተ ወጣን ከዛም ደግሞ በቃ ህግ መንግስት ተጠናክሮ በዛ በቦታ ተመለሱ ብሎ የተወሰነ ሰው ተመለስን እንደገና በድጋሚ ያው ግንቦት 23 እና ግንቦት 24 የሁሉ ተፈጠረ
3: እንደው አባት አሁን እንደው አሁን ይሄ ነገር ለእርሶ ሁለተኛ ጊዜ ነው ተስፋ ያደርጋሉ ወይ እንደው ነገሮች መፍትሄ አግኝተው የሰላም ኑሮ ተረጋግታችሁ የምትኖሩበት ጊዜ ይመጣል ብለው ያስባሉ?
1: አይ ምንም አይነት እኔ ተባባሰ እንደሆነ ነው እንጂ በቃ ምክንያቱም ከወረዳው ጀምሮ እስከ ክፍለ ሀገር ምንም አይነት የሚረዳ ነገር የለም። ያው ከመኖር በሞት ይቀለናል መቼም ሰው ራሱን በራሱ አይሞት እንጂ።
3: ምን ይሻላል ይላሉ? ምን አይነት መፍትሄ ይታየዎታል?
1: እግዚአብሔር ፈጣሪ እንግዲህ ለናው መንግስት ካመጣ እንጂ እኔ በመሰረቱ ምንም አይነት አይታየኝም።
3: ስለዚህ እንደው አሁን ያላችሁበት ሁኔታ በደብሮች ተጠልላችሁ ነው? እንደው በቁጥር እንደዚህ መገመት ይችላሉ ምን ያህል ሰው እንደሆነ?
1: ህዝቡ
3: ሊተፈናቀለው
1: ህዝቡ ከ3000 በላይ ይሆናል።
3: ከ3000 በላይ?
1: አዎ ሁለት ቀበሌ እኮ ነው። ሶስተኛው ቀበሌ ነው። ሶስት ቀበሌ ነው።
3: ይሄ ነገር አሁንም መጠለያ ላይ ሆናችሁ የደህንነት ስሜት ይሰማችኋል ወይ? ነው ወይስ ከዚህም ሌላ አደጋ ሊኖር ይችላል ብላችሁ ትሰጋላችሁ? የህዝቡ ስሜት ምን ይመስላል አሁን ተጠልሎ ያለው?
1: በበለጠ ይጨመራል ተጨማሪ ይመጣል ብለን ነው ስጋት ላይ ያለነው። ይሄንን እንኳን አንዳንድ ከብት ተርፎልናል። ግማሹ ደግሞ የቀንድ ከብትም ሄደበት አለ። ቢያንስ የቀንድ ከብት ከ150 በላይ ነው ሄደው በአሁኑ። ስለዚህ የተረፈላቸው ሰዎች እየተወዳደርን እንበላለን። መጪው ዘመን ደግሞ ወደዛ የከፋ ስለሆነ ምንም አይነት ተስፋ አይኖረንም። እንግዲህ ምናልባት መንግስት እንትን ካለ በተቀረ እንጂ እኛ እንኳን አቅማችንም አናሳ ነው። በፍርሃት ላይ ነው። በቃ ተኝተን አናድርም። በየተራ ነው የምንተኛ።
3: በየተራ ነው የምተኙት? ይህን ያህል ስጋት አለ?
1: በስመ አብ ወወልድ ወመንፈስ ቅዱስ። በጣም በጣም አመሰግናለሁ።
0: ትብብር ለኢትዮጵያ አንድነት የምርጫውን ውጤት እንደማይቀበል ከወዲሁ አስታወቀ። በምርጫው ሊያሸንፍ የሚችል የትኛውም የትብብር ዕጩ በትብብሩ ስም ምክር ቤት እንዳይገባም የአራት ፖለቲካ ፓርቲዎች ጥምረት የሆነው ትብብር አሳስቧል። ትብብር ለኢትዮጵያ አንድነት ይህን የገለጸው የጨረባው ምርጫ ዴሞክራሲን አያዋልድ መፍትሄ አይፈይድ በሚል ርዕስ ዛሬ ረቡዕ ግንቦት 26 2018 ባወጣው መግለጫ ነው። መግለጫውን በተመለከተ ቢቢሲ አማርኛ የፓርቲውን ተቀዳሚ ሊቀመንበር አቶ አብርሃም ሃይማኖትና ዋና ጸሐፊ ሚስተር ስላሴ ታምራትን አነጋግሯል። ዋና ጸሐፊዋ ማብራሪያቸውን የጀመሩት የትብብሩን ውሳኔ በማስረዳት ነው።
2: ሙሉ ውጤቱ እጃችን ላይ የደረሰ አይደለም። ውጤቱ ምንም አይነት ቢሆን ነገር ግን በፍጹም ማንቀበለውና አሸንፈን እንኳን ቢሆን ያሸነፉ ቦታዎች ላይ በፍጹም ትብብሩን በመወከል ወደ ምክር ቤት እንዳይገባና ያንን ያደረገ የትብብሩ ዕጩ ካለም በፍጹም ማንቀበለው እንደሆነ ገልጸናል። ስለዚህ የኛ ኢሹ የውጤቱ የመሸነፍ የማሸነፍ ጉዳይ ብቻ ሳይሆን አጠቃላይ ምርጫ ሊባል የሚችል ጉዳይ እንዳልሆነ፣ ምርጫ ካለመባል አልፎ ደግሞ የኢትዮጵያን ስቃይ ለማራዘም ከዚህ ቀደም ሲደረጉ ከነበሩ ምርጫዎችም የባሰ እንደሆነ ጭምር ነው። ግን እስካሁን ድረስ ባለን መረጃ ያሸነፍንባቸው አካባቢዎች አሉ፣ ከታዛቢዎች ባገኘነው መረጃ መሰረት።
0: ስለዚህ ባሸነፋችሁባቸው ቦታዎች ያሉ እጩዎች በአጠቃላይ ምክር ቤት እንዲገቡ፣ የክልልም ይሁን የህዝብ ተወካዮች ምክር ቤት እንዲገቡ አትፈልጉም?
2: በፍጹም የኛ በትብብሩ በኩል ያቀረብነው እጩ በፍጹም ወደ አሸነፈበት የክልልም ሆነ የተወካዮች ምክር ቤት አባልነት እንዲገባ አንፈልግም። ያንን አግኝቶ ቢገኝም እጩ እንደ ትብብር የምንቀበለው አይደለም።
0: ምናልባት በምርጫው እስከተወዳደራችሁ ድረስ የተወዳደራችሁት ምክር ቤት ለመግባት እስከሆነ ድረስ ይህ እንዳይሆን የምትፈልጉበት ምክንያት ምንድን ነው?
2: ምክር ቤት ለመግባት አይደለም የተወዳደር ነው በሂደት ውስጥ ከህዝባችን ጋር ለመገናኘት። ከዛ ባለፈ ደግሞ በሂደቱ ውስጥ ያሉ እኩይ ተግባራትን የማጋለጥ ስራ ነው ስንሰራ የቆየ ነው። አሁንም በምርጫው ቀንም ያደረግነው ከዛ የተለየ አይደለም። ስለዚህ የምክር ቤት የመግባት ያለ መግባት እና የተወሰኑ ወንበሮችን የማግኘት ጉዳይ አይደለም። ያም የኢትዮጵያን ችግር ይፈታል የሚል እምነት የለንም። እንዳልኩ አሁን ያለው አገዛዝ እያደረክ ያለውን ቀጥል፣ እኔም የፓርላማ አባል ሆኜ ያንን ስታደርግ ምናልባት በጣም ጠንካራ ከሆንኩ እየተቃወምኩ የተቃውሞ ድምፅ እያሰማሁ ካልሆነም እያጨበጨብኩ እየፈረምኩኝ የምታደርገውን ሁሉ ደግፋለሁ ከማለት የተለየ ትርጉም የለውም እና ያንን የማድረግ ፍላጎት ስለሌለ እስካሁንም ድረስ ያለ ነው። ከዳር ሆኖ እዛ መግለጫ ላይ እንደገለጽ ነው ከዳር ሆኖ እንዲህ ሊደረግ ነው እንዲህ ተደርጓል እንዲህ የሚባል ነገር አለ ከማለት በትክክል ውስጥ ሆነን አይ እንዲህ እየተደረገ ነው የሚለውን በእርግጠኝነት መናገር እንድንችል ያደረግ ነው። አንድ የትግል ስልት ነው እንጂ የፓርላማ ወንበር የማግኘት ያለማግኘት ጥያቄ አይደለም እኛ ጋር ያለው።
0: ስለዚህ ምን እንዲሆን ነው ፍላጎታችሁ? በምርጫው የሚገኘውን ውጤት የመቀበል ፍላጎት ከሌላችሁ ለምርጫው እውቅና አትሰጡም ማለት ነው? ምንድን ነው እንዲሆን የምትለው?
2: ለምርጫውም ለውጤቱም እውቅና አንሰጥም። ሰንፍ ያለው ብሎ የሚመጣ አካል እንዳለ እናውቃለን። ነገር ግን ያ ስርዓት ሁሉም የፖለቲካ ኃይሎች ጋር እስካልተነጋገረ እና ዘላቂ መፍትሄዎችን ለማስቀመጥ ሁሉም የፖለቲካ ኃይል እስካልተስማማ ድረስ ዓለም አቀፉ ማህበረሰብም ለዛ አካል አይደለም እውቅና የሚመስል ነገር ራሱ ተሰጠ በኢትዮጵያውያን መከራ ላይ እንደመሳለቅ እና ከዛም ባለፈ ያለው መከራ እና ስቃይ ይቀጥል ብሎ ግሪን ላይት እንደመስጠት ነው የምንቆጥረው።
0: የምክር ቤት መቀመጫ ሊያሸንፉ የሚችሉ የትብብሩ እጩዎች ምክር ቤት እንዳይገቡ የተወሰነው በትብብሩ ስራ አስፈጻሚ ሙሉ ድምጽ መሆኑን የትብብሩ ተቀዳሚ ሊቀመንበር አቶ አብርሃም ሃይማኖት ተናግረዋል። ለኢትዮጵያ ችግር መፍትሄው ፖለቲካዊ ድርድር ብቻ ነው የሚል አቋም እንዳላቸው ማብራርተዋል።
4: በምርጫው ሂደት ውስጥ የተስተዋለው ግዙፍ ችግር በጣም አስደንግጦናል። እዚህ ሀገር ላይ በዚህ አካሄድ በትክክል ዲሞክራሲ ሊወለድ አይችልም። በትክክል ደግሞ ህዝቡ በሰላማዊ ትግል ተስፋ አድርጎ ሊቀጥል አይችልም። ኢቭን ሰላማዊ ታጋዮችን ጭምር በእንቅስቃሴው ተስፋ ሊቆርጡ የሚያስችል ድርጊት ነው በምርጫው ዕለት ያየ ነው። ድፍረት፣ በጣም ከፍተኛ የሆነ የካድሬዎች ድፍረትና ንቀት፣ ግልጽ የሆነ ዘረፋ፣ ማዋከብ፣ በጣም የሚያሳፍር ድርጊት ነው የተከናወነው እና እንዴት ነው ይህንን ተስፋ ልታደርግ የምትችለው? ስለ ቀጣዩ ጊዜም ተስፋ ልታደርግ የምችለው ነገር የለም። ስለዚህ ሰላማዊ ትግልን ተስፋ እንድቆርጥበት ጭምር የሚያደርግ እንቅስቃሴ ስለሆነ ይሄ በጣም አደገኛም ስለሆነ ቁጭ ብሎ መነጋገር፣ መወያየት፣ ሀገሪቱ ወደ አላስፈላጊ ቀውስ እንዳትገባ መፍትሄ ማበጀት ያስፈልጋል። ሀገሪቱ እውነተኛ ድርድርና ውይይት ትፈልጋለች፣ ንግግር ትፈልጋለች። እውነተኛ ብሔራዊ እርቅ መግባባት የሚያስፈልግበት ሰዓት ላይ ነው ያለነው። ዲሞክራሲን የሚያዋልድ መፍትሄ መፈለግ አለበት። አሁን ባለው ሁኔታ ግን ስለ ቀጣዩ 5 ዓመት ምርጫ ወይም ስለ ቀጣዩ በዚህ በሰላማዊ ትግል ውስጥ ተስፋ ማድረግ ሙሉ በሙሉ የሚያስቆም ስለሆነ በአስቸኳይ ስለ ሀገር የሚገዳቸው ወዳጅ ሀገራትም ጭምር ጣልቃ መግባት ይኖርባቸዋል። መንግስትም ወደ ልቡ ተመልሶ ያሰራቸውን ፈቶ ትጥቅ ትግል ውስጥ ያሉ ወገኖችን ጋር መደራደር፣ ከኛም ጋር መነጋገር ያስፈልጋል።
0: ቢቢሲ ከምርጫ ቦርድ አስተያየት ለማግኘት ያደረገው ሙከራ አልተሳካም። ይሁንና አዲስ አበባን ጨምሮ በምርጫ ሂደቱ ላይ ጉድለቶች የታዩባቸው አንዳንድ የምርጫ ጣቢያዎች መኖራቸውንና ቦርዱ የተለያዩ እርምጃዎችን መውሰዱን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ትናንት በሰጡት መግለጫ ላይ አንስተዋል። 7ኛውን ጠቅላላ ምርጫ የታዘበው የአፍሪካ ሕብረት ታዛቢዎች ቡድን ትዝብቱን በማስመልከት ባወጣው የመጀመሪያ ደረጃ መግለጫው ከምርጫው ባለፈ የፖለቲካዊ ውይይት አስፈላጊነት ላይ አጽንኦት ሰጥቷል። 73 አባላትን ያካተተውና በቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታ የተመራው የህብረቱ የታዛቢዎች ቡድን በምርጫው የታዘባቸውን ጠንካራና ደካማ ጎኖች ከዘረዘረ በኋላ የኢትዮጵያ መንግስት፣ የፖለቲካ ተዋናዮችና ሁሉም የሚመለከታቸው አካላት ሀገራዊ መግባባትን ለማሳደግ፣ በፖለቲካ ተዋናዮች መካከል መተማመንን ለማጠናከርና የዲሞክራሲ ስርዓት ግንባታን ለማራመድ አካታችና ቀጣይነት ያለው የፖለቲካ ውይይት ላይ እንዲያተኩሩ አበረታቷል። በኢትዮጵያ ህገ መንግስታዊ ማቀፍ ውስጥ ልዩነቶችን በሰላማዊ መንገድ ለመፍታት እንዲህ አይነቱ ውይይት አስተዋጽኦ እንደሚኖረው ምክር ሐሳብ ለግሷል። የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታንና ባልደረቦቻቸውን አግኝተው ያነጋገሩት ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት የምርጫ ታዛቢ ልዑካን ለዲሞክራሲ ግንባታ ሂደታችን ላበረከቱት አገልግሎትና አስተዋጽኦ የላቀ ምስጋናችንን እናቀርባለን ብለዋል። የቡድኑን ምልከታ የተሟላ ውጤት እንጠብቃለን ያሉት ጠቅላይ ሚኒስትሩ የመጀመሪያ ደረጃ ሪፖርቱን በተመለከተ ግን በማህበራዊ ሚዲያ ገጻቸው ባሰፈሩት በጻፉት ጽሑፍ ላይ አስተያየት አልሰጡም። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የታዛቢዎች ቡድንም የመጀመሪያ ደረጃ መግለጫውን አውጥቷል። በኢትዮጵያ የአውሮፓ ህብረት ልዑክና 22 የህብረቱ አባል አገራት በኢትዮጵያ ከሚገኙት የካናዳ፣ ኖርዌይና ስዊዘርላንድ የዲፕሎማሲ ልዑካን ጋር በጋራ ባወጡት መግለጫ ሰባተኛው ጠቅላላ ምርጫ መካሄዱን ደግፈው የአፍሪካ ህብረትና ኢጋድን ሪፖርት እንደሚጠብቁ አመልክተዋል። ግንቦት 24 ምርጫ ያልተካሄደባቸው ስፍራዎች እድሉን እንደሚያገኙ ያላቸውን ተስፋም ገልጸዋል።
5: ይህ ቢቢሲ አማርኛ ነው። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። የምርጫው ዝግብ በገጠማት ሶማሊያ በፕሬዝደንቱ ቤተ መንግስት አቅራቢያ ተኩስ ተሰማ። በሞቃዲሾ ውስጥ ከሚገኘው ፕሬዝደንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ ከፍተኛ ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። የደቡብ አፍሪካ ፖሊስ በሁለት የሞዛምቢክ ዜጎች ግድያ ላይ ምርመራ ያደረገ መሆኑን አስታወቀ። ሁለቱ የሞዛምቢክ ዜጎች በደቡብ አፍሪካዋ ሞሰል ቤይ ከተማ መገደላቸውን የአገሪቱ ባለስልጣናት ሲገልጹ፣ ቀደም ሲል የሞዛምቢክ መንግስት አምስት ዜጎቹ በቀጥታ መጤጠል ከሆነ ጥቃት ጋር በተያያዘ መገደላቸውን ገልጾ ነበር። አሜሪካ ከጉልበት ብዝበዛ ጋር በተያያዘ የአፍሪካ ሀገራትን ጨምሮ በሌሎችም ላይ አዲስ ታሪፍ ጣለች። 60 የዓለም ሀገራት የጉልበት ብዝበዛን ለማስቀረት ተገቢውን ጥረት አላደረጉም በሚል ነው ከ10 እስከ 25 በመቶ ታሪፍ የተጣለባቸው። ሩሲያ በመተቆጣጣረው የዩክሬን ግዛት በአውቶቡስ ላይ በተፈጸመ የድሮን ጥቃት 7 ሰዎች ተገደሉ። ከሞስኮ ወደ ክሬሚያ ይጓዝ በነበረ አውቶቡስ ላይ ረቡዕ ማለዳ ተፈጸመ በተባለው ጥቃት ከተገደሉት በተጨማሪ 11 ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ዜናዎቻችን እነዚህ ናቸው። በመጨረሻም አሜሪካና ኢራንን ውሎ የተመለከተ ዘገባ ሰምተን እንመለስ።
6: ኢራን ትናንት ክፉኛ አምራን ያመሸችው በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመች የድሮን ጥቃት አንድ ሰው ተገድሏል፣ 60 ሰዎች ደግሞ ቆስለዋል። የአገሪቱ ባለስልጣን ናቸው የተናገሩት። የኩዌት የመከላከያ ሚኒስትር ቃል አቀባይ ጥቃቱን የኢራን የወንጀል ድርጊት ነው ሲሉ ክፉኛው ግዘውታል። የኢራን እስላማዊ ዘብ በበኩሉ አሜሪካ በነዳጅ ጫኝ መርከባችንና በቀሽም ደሴታችን ላይ ለፈጸመችው እኩይ ተግባር የአጸፋ ምላሽ ነው የሰጠነው ብሏል። ኢራን ቀደም ብላ በባህር ሰላጤ የሚገኙ የአሜሪካ ወታደራዊ ሰፈሮችን ኢላማ ማድረጓን አሳውቃ ነበር። አሜሪካ ጧት ላይ ራስን የመከላከል እርምጃ በኢራን ላይ መውሰዷንና ወደ ኩዌትና ባህሬን የተወነጨፉ የኢራን ሚሳኤሎችን መታ ማክሸፏንም ተናግራለች። በኩዌት አየር ማረፊያ ላይ በተፈጸመው የኢራን የድሮን ጥቃት የተገደለው ግለሰብ ያለመታደል ሆኖ ህንዳዊ ዜግነት ያለው መሆኑ ታውቋል። የህንድ የውጭ ጉዳይ ሚኒስትር ባወጣው መግለጫ ጥቃቱን አውግዞታል። ሌሎች በርካታ ዜጎችም ጉዳት እንደደረሰባቸው ገልጿል። ዛሬ በኢራንና አሜሪካ መካከል የተካሄደው የአጸፋ ጥቃት መቋጫ ያላገኘውን የሁለቱን አገራት ድርድር ጨርሶኑ እንዲቋረጥ ሊያደርገው ይችላል የሚል ስጋት ተፈጥሯል። ይህ በእንዲህ እንዳለ አሜሪካ የቴህራን መንግስት በሚጠቀመው ክሪፕቶከረንሲ ላይ ማዕቀብ ጥላለች። ሮይተርስ የዜና ወኪል እንደዘገበው የክሪፕቶከረንሲ መገበያያ ከሀገሪቱ ህጋዊ የገንዘብ ስርዓት ጋር በትይዩነት እያገለገለ ነበር። ለዚህም ማሳያ በኢራን ኢንተርኔት በተዘጋበት ጊዜ ሳይቀር ኖቤቲክስ ክሪፕቶከረንሲ አገልግሎት ሲሰጥ ነበር። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ማክሰኞ በሰጡት መግለጫ የኢራን ኢኮኖሚ የተንኮታኮተ ባለበት ወቅት እሳቸውን ያሉት አገዛዙ ለራሱ እኩይ አጀንዳ የዲጂታል መገበያዎችን ማዕቀብን ለማምለጥ እንዲሁም ሀብትን ወደ ውጭ አገር ለማሻገር ሲጠቀምበት ነበር ብለዋል። የሮይተርስ ዘገባ እንደሚያሳየው ኖቢቴክስ የሰኘው ክሪፕቶከረንሲ ከኢራናውያን ቤተሰቦች በተገኙ ወንድማማቾች የተመሰረተ ሲሆን ከአዲሱ ጠቅላይ መሪ ጋር ጥብቅ ቁርኝትም አለው። የአሜሪካ ግምጃ ቤት ሁለቱ ወንድማማቾች ላይ ማዕቀብ መጣሉን ማክሰኞ ዕለት አስታውቋል።
5: አድማጮቻችን፣ ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለመከታተል ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። የዛሬውን በዚህ አበቃን። ዜናዎቹን እየመራው ኬኔዲ አባተ አብሪያችሁ ቆይታ አድርጌያለሁ። ቴክኒኩን ዴቪስ ሞሳሮ ተቆጣጥሮታል። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: ማት ያስተዛሪቦም አበዛሐለፈ ሰንበት ሶኒን አበክለተ ወረራታት መብራ አርሲ በስተፈጸመ መጥቃቲ 137 ከምዝሞቱን ሐደ ቤተክርስቲያን ከምዝተቃጸለን ነበርትን ምንጭታት ኦርቶዶክሳዊት ቤተክርስቲያን ንብብ ሳሕቢሮም ሊቀ ጳጳስ ሀገረ ስብከት እቲ ከባቢ ዝርዝር በቲ መጥቃዕቲ ዝሞቱ ሰባት ክዝርግሑ ከለዉ ሰበስልጣን መምሕዳር እቲ ከባቢ ብዛዕባቲ መጥቃዕቲ ይኹን ጉድኣት ዝኾነ ሓበሬታ ከምዘይብሎም ንቢቢሲ ገሊፆም ነዚ ስዒቡ ብፁእ ኣቡነ ማትያስ ኣብ ኣርሲ ኣብ ልዕሊ ኣመንትን ቤተ ክርስቲያንን ዝበፅሕ ዘስካሕክሕ መጥቃዕቲ ልብና ደሚዩ ኢሎም ቢቢሲ ነዚ ተፈላለዩ ነበርቲ ኣዘራሪቡሎ ነፃነት ደበሳይ ዝርዝሩ ኣዳልያቶላ
1: ምንጭታት ቢቢሲ ካብ ሃገረ ስብከት ምብራቅ ኣርሲ ከመዝሓበርዎ እቲ መጥቃዕቲ ሰንበት 24 ጉንቦት 218 በቆፃፅራ ግዝ ከም ዝጀመረን ኣብ ወረዳ ስልጣና ፍሉይ ስሙ ቤቼቶ ኣብ ዝተባሃለ ከባቢ ክልተ ሰባት ኣብ ወረዳ ኣሰኮ ድማ 11 ሰባት ከም ዝተቐትሉ ሓቢሮም ኣብቲ መጥቃዕቲ ዝተፈፀመሉ ከባቢ ሓዉ ከም ዝተቐትለ ንቢቢሲ ዝሓበረ ነባሪ 101 ዓመታት ዘቑፀረ ጠለታ ገብርኤል ቤተ ክርስትያን ብሓዊ ሙሉእ ብምሉእ ከም ዝዓነወ ይገልጽ ክቡራት ሰማዕትና እዞም ዘዘራረብናዮም ነበርቲ ብምክንያት ስጋኣት ድሕነት ድምፆም ተቐይሩ ከም ዘሎን ስሞም ከም ዘይንረቕሖምን ንሕብር
2: ነቶም ኣድማ በተንቲ ኣብኡ ተመዲቦም ካብ ዘለዉ እቶም ሰለስተ ሞይቶም ብ23 ድማ ክልተ ሞይቶም ማለት ከዓ ሓደ ሞይቱ ሓደ ድማ ቆስሉ ኣሎ ካብ እስላም እውን ዝተቐትሉ ሽማግለ ኣለዉ እቶም ሰለስተ ኣብ ሓደ ጉድጓድ እዮም እዚኦም ድማ ክሳብ ሕጂ ኣይተቐብሩን ርእሶኦም እውን ኣይተላዕለን ካብታ ቦታ ሕጊ ወፃኢ 101 ዓመት ዘቁፀረ ጠለታ ገብርኤል ቤተ ክርስትያን ብሓዊ ምሉእ ብምሉእ ነዲድ እዩ
1: ካልእ ጓል 12 ዓመት ውላዶምን ካልኦት ቤተሰቦምን ከም ዝተቐትልዎም ዝገለፁ ነባር ወረዳ ኣሰኮ እውን ስድራ ቤቶም ሒዞም ክወፁ ከም ዝተገደዱ ይገልፅ ብዘይካዚ ንድሕነቱ ስሙ ክንዕቅቦ ዝሓተተ ውልቀ ሰብ ብወገኑ ኣብ ዝሓለፈ ዕለታት ዝተፈፀሞም መጥቃዕቲ ብምረት ይገልፅ
3: ቅድሚ ሕጂ ቆልዑት ቀቲሎምለይ ናብ ኣዳማ መፅ ኣለኹ ንሕና ንድሕነትና ቀዋሚ ሰራዊት ይመደበልና ኢልና ካብ እናሓትት 5 ዓመታት ሓሊፉኣሎ ግን ሰራዊት የለን ርእስኩም ሓልው ዝብል እዩ ግን ንሕና ሓረስቶት እምበር ዝቐሰምናዮ ተዓሊም እውን የልቦን ኣነ ንኣብነት 3 ኣባይቲ ተቓፂሉኒ ስለዚ ዝበዝሕ ሰብ ፈሪሑ መረበቱ ለቂቁ እናሃደመ እዩ ዘሎ በቃ ብፀሎት ናብ እግዚኣብሔርን ናብ መንግስትን እናጠርዓናን ኢና ዘለና ኣማራፂ የብልናን በቃ ደቀይ ፈቐድኡ ኣብ እንዳሰብና ራሕራሕኩ ኢና ብለኹ ደቀይ እውን እንዳሰብና ሰርሑ ኢና ዘለና
1: ሊቀ ጳጳስ ሃገረ ስብከት ኣርሲ ኦሮምያ ንክልል ሶማልን ጅግጅጋ ዝኾኑ ብፅእዎ ቅዱስ ኣቡነ ኤልሳኤ ኣብ ዘውፅዎ መግለፂ ኣብ ምብራቅ ኣርሲ ወረዳታት ኣሰኮ ሽሪካን ህንቀሎ ዋቤን 13 ኦርቶዶክሳውያን ኣመንቲ ተቐቲሎም ልዕሊ 280 ኣመንቲ ተመዛቢሎም 101 ዝዕድሚኡ ቤተ ክርስትያን እውን ተቓፂሉ ክብሉ ሓቢሮም ቢቢሲ ኣምሓርኛ ንሓላፊ ቤት ፅሕፈት ኮሚኒኬሽን ክልል ኦሮምያ ሃይሉ ኣዱኛን ንሓላፊ ቤት ፅሕፈት ሰላምን ፀጥታንቲ ክልል ኣራርሳ መርዳሳን ብተደጋጋሚ ደው ኢሉ ብዛዕባ መጥቃዕቲ ሓበሬታ ንምርካብ ፈቲኑ ኣይሰመረን ቢቢሲ ኣፋን ኦሮሞ ንሓላፍ ቤት ፅሕፈት ኮሚኒኬሽን ዞባ ኣርሲ ሶሪ ወጊ ትማልሶሉስ ምሸት ንዘቕረበሉ ሕቶ ክሳብ ሕጂ ዝኾነ ሓበሬታ የብልናን ገና ነፃር ኣሎና ክብል ምላሽ ሂቡ እቲ መጥቃዕቲ ካብ ዝተፈፀመሎም ከባብታት ሓደ ዝኾነ ኣመሓዳር ወረዳ ህንቀሎዋቤ ሓሰን መሓመድ ብዛዕባ እቲ ሰብ ዝተቐትለሉን ንብረት ዝዓነወሉን ፍፃመ ዝኾነ ሓበሬታ የብልናን ኢሉ እዞም ጥቕዓት ዝፈፀሙ መን እዮም ክንብል ንነበርቲ ኣብ ዝተወከስናሉ ሸኔ ከም ዝኾኑን ተዓጢ ቆም ከም ዝነበሩን ብምግላፅ ንዝሓለፈ 6 ዓመታት ከቢድ እዋናት ከም ዘሕለፉኦም እቶም ቢቢሲ ዘዘራረቦም ነበርቲ ዝገልፁ ይኹን እምበር ቢቢሲ ናይ ትምህርቲ መጥቃዕቲ ተኣሳሲሩ ስሙ ዝለዓል ዘሎ ሰራዊት ሓርነት ኦሮሞ ውሃቢ ቃል ምዃኑ ዝገልፅ ኣብ ሰሜን ኣሜሪካ ዝመደበሩ ጀሬና ኣያና ኣብ ዝተወከሰሉ እዚ መጥቃዕቲ ኢድና የብሉን ክብል ነፂግዎ
0: ናብ ሓፀርቲ ዜናታት ከስግረኩም ኣብ ናይጀርያ ብሞት ብዙሓት ሰባት ገበነኛታት ኮይኖም ዝተረኽቡ 4 ሰባት ብሞት ተፈሪዶም እቶም ኣባላት ኣሸባሪ ጉጅለ ምዃኖም ዝተፈርዱ ሰባት ኣብ 2022 ናብቲ ኣብ ደቡባዊ ምዕራብ እትርከብ ዞባ 141 ኣብ ፀሎ ዝነበሩ ሰዓብቲ ካቶሊካዊት ቤተ ክርስትያን ብምቕታሎም እዮም ብሞት ክቕፅዑ ተወሲኑሎም ዘሎ ኣብ ዓለምለኻዊ ማዕርፎ ነፈርቲ ኩዌት ብዝተፈፀመ መጥቃዕቲ ኢራን ሓደ ሰብ ከምዝቐተለት ሰብ መዚቲ ሃገር ሓቢሮም ኣብቲ ብሰብ ኣልቦ ነፈርቲ ዝተፈፀመ መጥቃዕቲ ካልኦት ልዕሊ 6 ሰባት እውን ቀሱ ኢሎም ኣለዉ ሓላፍነት ናይቲ መጥቃዕቲ ዝወሰዱ ሓይልታት ሓለዋ እስላማዊ ሰውራ ኢራን ሕነ ናይቲ ኣብ ልዕሊ ሓንቲ መርከብ ነዳዲ ደሴት ቀሽም ዝተኻየደ ደብዳብ ኣሜሪካ ምዃኑ ኣፍሊጦም ኣብ ሩስያ ተቋፃፀሩ ምብራቅ ዩክሬን ብዝተፈፀመ መጥቃዕቲ 8 ሰባት ተቐቲሎም ካልኦት 10 ቆሲሎም ሓንቲ ሰብ ኣልቦ ነፋሪት ንሓንቲ ኣውቶቡስን

0: ምህራማዮም እቶም ግዳያ ተቀቲሎም ሩሲያ ቢዩክሬን ዝተፈጸመ መጥቃዕቱ ምዃኑ ክትገልጽ እንከላ ሰራዊት ዩክሬን ርእይቶ ከምሃብ ተቆጢቦም ኣለዉ ናይ መወዳእቲ ዜና ኣብ ህንዲ ብዘጋጠመ ባር ሓዊ ብውሕዶ 21 ሰባት ሞይቶም ኣብቲ ኣብ ርእሰ ከተማ ደልሂ ዘጋጠመ ባር ሓዊ ብዙሓት ካልኦት ቆሲሎም ከም ዘለዉ እውን ጸብጻባት ሓቢሮም ብዙሓት ካብቶም ግዳያት ኣፍሪቃውያን ዝርከቦም ወፃእተኛታት ምዃኖም ፖሊስ እታ ከተማ ሓቢሮም ኣለዉ بتكال سب او مسلات زيتدالوه وعلى اوسلو فريدم فورم 2026 كب حدا كسب 3 سنه ابي النرويج كيدالو ازي مفراس ولك املكي بزبلنا 18 غزي زكيد زلو مدب تطابقتي سب او مسلات غازيت انياتات سنت ببنياتات كيلاتات تكنولوجين هندستي بوليسيتاتن وزته زكبلو عالم لاخاوي مدرخي ابتي قداماي معلتي نايت مدرخ ايرتراويت غازيت انيا غطاميتن ابي وتهدرو بيت ماسرتي مايسروات اسيرا زنبرت يرجع عالم فسه ናይ ኤርትራ ህውልቅ ምልኪ ኣብ ልዕሊ ስድራ ቤታት ዝኣውጆ ጭካነ ኩናትን ብዝብል ኣርእስቲ ምድር ኣስሚዓ ብዛዕባ እቲ ዋዕላ ኣመልኪትና ንኤርትራዊት ገጣሚት ይርግኣለን ፍስሓ ኣዘራሪብና ኣለና
1: ናይ ባዕሎም ደረጃ ዘጋብእ ወይ ዘራኽብ ወይ ዕድላት ናይ ምብህሃል ዝፈጥር ዛንታታት ናይ ምስማዕ መድረኽ ዘመቻች ኣጋጣሚ እዩ ሓንቲ ካብቶም ዛንቲኦም ንክነግሩ ኩናታት ዓዶም ንክገልፁ ኣብዚ ዓመት እዚ ዕድል ዝረከቡ ሰባት ኮይነ ናብ ኦስሎ ተጓዒዘ ዘለኹ ማለት እዩ
0: ፅቡቅ ይርጋለን ዛንታ ክውን ኣካፊል ክንርክ ሞ ኣብ ምንታይ ዘተኮረ እዩ ነይሩ እቲ መደረ
1: ናይዚ ዓመት እዚ ቴማ ምፍራስ ውልቀ ምልኪ እንዲ ዝብል ነይሩ ስለዚ እቲ ዛንታታት ከዓ ብቐጥታን ብተዘዋወርን ግዳይ ናይ ውልቀ መልእኽቲ ናይዚ ዓለም ኣብ ዝተፈላለዩ ኩርናዓት ናይ ዓለምና ኣብ ዝተፈላለዩ ሃገራትን ኣህጉራትን ንዘውርድዎ ዘለዉ ግፍዕን ኣደራዕን ኣብ ውልቀ ሰባት ኣብ ሕብረተሰባት ኣብ ምፅሓት ዜጋታት ናይ ኩለን ሃገራት ዞናተይ ተመክሮ ናይ ኤርትራ ተመክሮ ምስ እቲ ሕብረተሰብ ናይዚ ፎረም ብኡ ጌርካ ከዓ ኣፍልጦ ብዛዕባ እቲ ኣብ ኤርትራ ዘሎ ኩነታት ኣፍልጦ ንምዕባይ እውን ክሕግዝ ዛንታይ ክነግር ተዓዲመ ስለዚ እቲኣ ውሽጢ ሰዓተ ወይ 10 ከምቲ ዝበልክዮ ደቂቅ ተቅርቦ ዝፈተንኩ ኣነ ኣጋጣሚ ኮይኑ ኣብ ዞባ ደቡብ ኣብ ዓዲ ቀይሕ ዝተባሃለ ዓዲ የት ተማሂረ ዓብየ ካብ ዓዲ ቀይሕ ናብ ሚኒክ ኣብ ዘሎ ጉዕዞ ናይ ሂወተይ ማለት ናይ ዳርጋ ናይ ዕድመ ይምሉእ ክበሃል ዝኽእል ብውሕዳት መስመራት ኣይኸቕርብ ፈቲነ ብመንገዲ ዛንታይ ገይረ ነቲ ናይ ኤርትራ ኩነታት ንምግላፅ ነቲ ወፃኢ ናይ ኤርትራውያን ንምክፋል ፈቲነ ማለት
0: እምበኣር ካብቲ ዘለዓልክዮም ነጥብታት ካብ ሃገርና እንተወፂና እውን ኤምባሲታት ይስልዩና እዮም ኢልክ ነርኪ እዚ ስግሪ ደባዊ ምፍርራሕ ኣብ ስደት ንዘሎ ኤርትራዊ ንድምፁ ክዓብስ ከመይ ይፀልዎ ኣሎ
1: ከይፈተና ከዓ ስለዝኮና ሰብ ካብ ሃገርና ሃገር ብድልቱ መንገዲ ክጓዓዝ ይኽእል ይኸውን ንሕና ኤርትራውያን ግን ከይፈተና ብሓይሊ እንደገና ካብቲ ምስቲ ኣብ ዓድና ዘጋጥመና ሽግራት ክወዳደር ዝኽእል ካልእ ሽግራት ከም ዘሎ እናፈለጥና ሪስክ ወሲድ ናበቃ ሓዲ እዩ ማለት ሓዲ እዩ ክኸውን ይኽእል እዩ ክመውት እውን ይኽእል እየ ግን ኣብዚኣ ገዛ ካብ ዝመውሲ ፈቲነ ስተ 50 ሚኢታዊት ስከ እንተተዓወተት ፍርቂ ፍርቂ ሒዙ እዩ ነቲ ኩሉ ኣደራዕ ከራግፎ ዝፍትን ማለት እዩ ከእል ግን ኣብታ ሕቶ ንምምላስ ኣብዚ ድሕር ምብፃሕካ ከዓኒ ከም ድሌትካ ክትዛረብ ከምዘይትኽእል ከም ድሌትካ ክትሓስብ ከምዘይትኽእል ድሌትካ ክትገብር ከምዘይትኽእል ከምዝስማዓካ ትስለ ከምዘለካ ኣብ ውሕስነት ቦታ ከምዘየለካ ክስማዓካ ዝገብር መዓት ነገራት እዩ ዘሎ ንኣብነት ፍርራሕ ኣሎ ናይ ውልቀ ሰባት ዘረባ መሲሉ ዝብልዎ ብዛዕባ ምፍርራሕ ናይ ዜጋታት ኣሎ ክሳብ ሂወት ዝሓትት ዝመስል ምፍርራሓት ኣሎ ከምኡ ኣብ ኤሮጳ ከምኡ ክገብሩካ ይኽእሉ ድዮም ንሰንኩ ከምኡ ገይሮም ካ ኣብኦም ክነብሩ ገለ ዝብሉ ሕቶታት ከይከድ ክኸለኺ ከምኡ ክገብሩ ምፍታኖም ጥራሕ ንመዓልትካ ክርብሸልካ ይኽእል እዩ ማለት ከምኡ ዓይነት ሽግራት ዘሕልፍ ዘሎ ብከምኡ ፈሪሑ ምናልባት ኢሉ ፈሪሑ እዚ ድምፁ ዝዕበስ ወይ እውን ኣብቲ ከምኡ ዓይነት ቃልሲ ምእታው ዘፅልኦ ሰብ ብዙሕ ኣሎ
0: ምዕራባውያን ሃገራት ንናይ ምዕባለ ረብሓታትን ቀዳምነት ብምሃብ ነቲ ስርዓት የቐፅልዎ ኣለዎ ክትብል እውን ወቂስኪ እየኹ ሞ እዚ ካሲ ምስቲ ዝበልክዮ ተቃራኒ ይኸውን ኣሎ ሞ ከመይ እዩ እዚ
1: ኣይቃረንን እዩ ምክንያቱ ንሕና ኣብ ዘለናዮ ምዕራባዊ ሃገራት ሽግራትና ተራእዩ ክሳብ ኤርትራዊ ተኮይንካ ንኣብነት ካብ ኤርትራ ዶክመንትካ ክተምፅእ ከምዘይትኽእል ወፃዕ ከምዘለካ ናይ ሙሉእ ዕድሜካ ወተሃደር ንክትከውን ከም ትፍረድ ትግደድ ብዘይ ፍርዲ ኣብ ቤት ማእሰርታት ክትበልኽ ከምትኽእል ካብ ሃገር ትወፅእ እንተኽኢልካ ከምዘይፍቀደካ ይፈልጡ እዮም እዚኦም ሃገራት ዘለናዮም ስለዚ ነዚ ስለዝፈልጡ እዮም ንጉዳይና ነቲናትና ናይ

0: ፋይለ ምሕቶኑስ ናይ ዕቁበ ሕቶ ዝቕበልዎ ተመሊሶም ምስቲ ስርዓት ምድንጋፅ ክህልዎም እቲ አን ሃገራት ኣብ ዘለዋ እቲ ዲፕሎማሲ ምስኡ ዘሎን እቲ ኣብዚ ዘለናዮ ምዕራባውያን ሃገራት መጪኦም ዝገብርዎ ንጥፈታት ደው ከብሉን ክገብራ ኣለዎን እንድሕር ዘይገይረን ግን ነቲ ናትና ወፅዓ ንክቕፅል ኣበርክቶ ይገብራ ኣለዋ ማለት እዩ።
1: የቐኒልና ጋዜጠኛን ገጣሚት ይርጋኣለን ፍስሓ
0: ኣነ ውን የቐኒለ
1: كبرا سمعتنا نايز علت فنونا ابزيزا زيمنا لنا مساقم زمسوخو ازي برهانا مس اوها هديت مدبنت ان دبساي ترنيا تكنيشان ديفيس مواسارو بمخانينات باح بخالق تحستو كساب نرخب برخليتي